어딘 다에서 니롱 유첸 그득 느라르발 샤니웨르 와이네 그르트 오단 우드르 조잔 하네기 우물거흐 메나 통조 가지린 수두 왕첸 발 안헨단 타이스긴 박스베흐 나제 박시 볼든 왕첸이 으라다샤트기 크레 샤니웨르와이 야불 회무스테가 능유로 허일 혹드는 샬롱산으로 억디네로 타이스게 니근 우드르 샬롱산바오 후리야긴 아르디 헤라트 흐무시 다가굴 운드르 아굴인 가질가르만 압샤부 텔브 흐마바 타이스 이롱이 바로 예제 아치도 유첸 박스타 비드니 다기지 아분두르 가르바소 야마르 바르지 그틀렌 타이스 발 트로하이블로가 초갈 압샤부 어른 대부지 허르 같은 약슨 돌단 은우드르 타이스 부인네와 하부고 베나게 아분두르 가르스네 바제 네르간테 우드르 두르군 Эт карын те удыр удан гэдэгэр Абин олсу ангура хихэр гарба Учине ус болун Триандур гарман Шари вен вайгин хорендур димилэ хумун Уэ байжа Ут нариги учи хойдур унаар ахтыргай гуна гыргилдат Лилтэм чуйли шабу болжимур Чиргич несэх сэхни Мат шоге нагарын учигдат Чуне чагин Табын сарарин томды чирвэйя. Таэзэ, хулин айар алхэлсар бэгаан. Ег халагар гар чирэн, халагин чун талдур бэгаа. Чэпчмэл ег хук чолундар со чирэн. Дохтаран бодна, ваш, бирвалдэг улсин таэзэ гэч. Үнмүтүүгар яммаан хүдін жил хүнэгірд хүчинэ ажиға хийгээд. Улыс күрін негэнта дээсэн болвул түргүрінэ самруулаад. Уэрин үчэг хагаанэ бас уолунгүүн тэржгэмаан самсэймаа гэч. Бага насэнэ таэсэ чолуан дээ дээсо чэгээд.

거진 산을 대다 등척이 훈계지 내지시보니 그래도 저저스 내사딜르그 월랑갈로 와스무르널 오짜 대문 온델 위다리 헤늑던 하시를 구해 은을리지 산헨 오르 수간 마무르흐셈 은양 훈내 산을 임조히 허에 두두그스 내사딜르그 헤룬갈로 헤르 왔산 우짜드 옴들 힘쇼 그자늑던 하시를 외가리 헤르지 산맨 후헨 수간 마무르흐셈 으지 훈내 산을 임조히 미리 어량 리에구이 회님에게 산낫 은느위더 야쩌우제시비메트와 일우드릴 자가 민니베 여지볼은 으책대겐 얼두호 아웨친데히 무에드바드나란 리에룸타여 바스스 헤른 Мүлмүлді нөдінәз, нелмүсінді ашаған орсаад, әй. Хол амын чешіргілін. Үйвид, үт нарығи, негін та бол чықтын бұғат. Мөдіне сұғдыр, негін сүрүн тіңсі бе мой. Сүрүн тіңсін гарад. Түүгірек сәхін. Чепчет гарагахтын чулуун сагудылдур сугаад. Нигэн жирэг амраад. Чашаан үжад намаг яватагий кли. Хул хүшураад. Нигэн ту нүйлиод яды жуэ. Асэн бүйн лейлу. Арбын түрбін насылж әкінші. Олыз күріне өчіран бодыж мүдәд. Лейлу, амны аяр нүгі шүлгі хүлгір қаба. Сандым мұдар, шырағы.